ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን እንደምን አረፈዳችሁ። ይህ ከቫሌሪ ሬዲዮ ኢትዮጵያ ድምፅ ስቱትጋርት በአማርኛ ቋንቋ ከ10 እስከ 11 ሰዓት ድረስ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ዕለቱ ቅዳሜ ነው። እንደ ፈረንጆቹ አቆጣጠር ጁን 27 ሲሆን እንደኛ አቆጣጠር ደግሞ ሰኔ 2018 ዓመተ ምህረት ነው። እንግዲህ አድማጮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ የደወላችሁ አስተያየታችሁን ታካፍሉን፣ እንዲሁም የዝግጅታችን ተሳታፊዎች እንድትሆኑ ከልብ እንጋብዛለን። መልካም ቆይታ።

ኦኬ አድማጮቻችን እንግዲህ አስቀድመን ለናስተዋሳችሁ የምንፈልገው ሰሞኑን ደልብ እንዳላችሁት የአየራችን ሁኔታ ትንሽ ካፍ ብሏል። በደንብ በደንብ ወደ ላይ ነው እንግዲህ ያለው። ስለዚህ እሱን በተመለከተ ሁላችሁም ያው ጥንቃቄ እንድታደርጉና ብዙ ፈሳሾች እንድትወስዱ እናስታውስ ማስታወስ ይፈልጋለሁ። በተለይ ደውጭ ወይም ውጭ ላይ የምትሰሩ አድማጮቼ አድማጮቻችን በእውነት ከፍተኛ ጥንቃቄ እንድታደርጉ እንግዲህ አላቅም። በእርግጥ ጥላ ይዘን እንሂድ እንደሆን አላቅም። እሱ እንኳን ባይሆን ቢያንስ ውሃ ይዘን መንቀሳቀስ ይኖርብናል። እንግዲህ ምርጫዎቹ የሚያሳዩት ይህ ወር ሰኔ የራሱን ሪከርድ ሰብረዋል። እንግዲህ ቤተር የዚህ የአየሩን ሁኔታ መመዝገብ ከተጀመረበት ጀምሮ በሰኔ ወር እንደዚህ አይነት ከፍተኛ ሙቀት እዚህ ጀርመን ሀገር ውስጥ አልተመዘገበም። አሁን ግን ያው እንደምታዩት ከ30 በላይ ነው። እንደውም አሁን እዚህ ስቱዲዮ ውስጥ እንኳን የሚያሳየው ገና 10 ሰዓት ነው አይደል? 10 ከምናምን። ነገር ግን 31 ዲግሪ ሴንቲግሬድ ደርሷል። ቀን ላይ ደግሞ እስከ 38 እና ከዛም በላይ ሊሆን ይችላል። እና በቃቸው ጥንቃቄ አድርጎ ተለይ ታላላቅ ሰዎች፣ ትንንሽ ልጆች አሁን በዚህ ሙቀት የተነሳ የሚጎዱት ትልልቅ ሰዎች ወይም ሽማግሌዎቹ ብቻ ሳይሆን ወጣቶችም ልጆችም ከፍተኛ ችግር እያጋጠማቸው ስለሆነ ሁሉም አድማጮች እንድትጠነቀቁ ማስታወስ ፈልጋለሁ። በቂ ፈሳሽ ለሰውነታችሁ እንዲኖረው ሰውነታችሁ እንዳያደርግ ማለት ነው። ያው ኳሱን እንኳን አይታችሁታል አይደል? በየ20 ደቂቃው ሁለት ጊዜ ትንንሽ ረፍት እያደረጉ ውሃ እየጠጡ ይመለሳሉ። ና እናንተም እንድጠጡ ጋብዛችኋለሁ። ቀጥሎም ይሄ ሙዚቃ ልጋብዛችሁ። በእርግጥ ሙዚቃው ሙቀታችሁን ይጨምር እንደሆነ አላውቅም። ለማንኛውም ከተኛችሁበት እንድትንቀሳቀሱ ይጠቅማል ብዬ አስባለሁ። መልካም ቆይታ በድጋሜ

0: በተመለከተ በጣም በጣም አጥር አድርጌ ለማቅረብ ሞክራለሁ። መልካም ቆይታ።
1: Big honor for us to have you here in the European Parliament. At this event, we are focusing on the situation in Ethiopia and your country. And we had already a short exchange of views about the Amhara people and this difficult situation of your people. So we got already kind of a picture of the situation. And we are really happy that that you are being with us today. And I would like to give you the opportunity to share your views with us and to tell us what the situation is, and maybe also the question, what can Europe do for you? I think that's maybe the one of the most crucial questions today. Thanks a lot. Thank you.
2: Your Excellency, Mr. Lewison, my dear friends, ladies and gentlemen, first of all, please accept my heartfelt apologies for being so late, but the entire...
0: እሺ እንግዲህ የፓርላማው ሰብሳቢ ያሉት ክቡር ዶክተሩ ለዚህ ጉባኤ ወይም ደግሞ እነሱ ጋር ሆነው ስለ አማራ ወቅታዊ ሁኔታ ወይም ደግሞ ርዕሱ ዘ ሳይለንት ሰፈሪንግ ኦፍ ዘ አምሃራ የሚል ነው። በዚህ ርዕስ ለዚህ ፓርላማ ወይም ደግሞ የአውሮፓ ሕግና የፍትህ ማዕከል ውስጥ ሀሳባቸውን ለማካፈል ከእነሱ ጋር በመሆናቸው ደስ እንዳላቸውና እሳቸውም ከዚህ ፓርላማ ምን እንደሚጠብቁና የሀገራችን ሁኔታ እንዲያስረዱ ነው የጠየቋቸው።
2: Crisis, political, social, economic, spiritual, psychological, environmental.
0: ንግግራቸውን የጀመሩት ይቅርታ በመጠየቅ ነው። ለምን ያልን እንደሆነ ወደዚህ ስብሰባ ልዑል ዶክተር አስፋውሰን 10 ደቂቃ ገደማ ዘግይተው ነው የደረሱት። ለዚህም ለማስተንተች ይሆናል እንደ ምክንያቱ የሆነው ያው ሳቸው ከዚህ ከጀርመን ወደ ፈረንሳይ ወይም ስትራስቡርግ ያመሩት በባቡር ነበረ። ባቡሩ ደግሞ በተለይ ዚህ ደቡብ ጀርመን ላይ ከፍተኛ ችግር ስለነበረ አራት ጊዜ እንግዲህ ሪጂዮናል ባን አይደለም ኢሲኦን አራት ጊዜ ተቀላቅለው ስትራስቡርግ ለመድረስ ችለዋልና ለዚህም የቅርታቸውን ጠይቀው ወደ ቀርበላቸው ወይም ደግሞ ተዘጋጁበት ማብራሪያ ገብቷል። ነገሩ ከዚህ ከሳቸው ንግግርን በፊት እዛው ስትራስቡርግ ወይም ፈረንሳይ የሚኖሩ እንዲሁ አንድ አባትም ሀሳባቸውንና አስተያየታቸውን እንዲሰጡ ያው በመድረኩ ተጋብዘው እሳቸውም እንደዚሁ አቅርበዋል ማለት ነው። እንግዲህ ክቡር ዶክተር አስፋውሰን ንግግራቸውን የጀመሩት ከይቅርታና በኋላም ከምስጋና በኋላ በአሁኑ ሀገራችን ኢትዮጵያ ስላለችበት ሁኔታ ነው የተናገሩት ወይም ለማስረዳት የመከሩት። እንግዲህ እሳቸው ያሉት በተለይ ደግሞ በአሁኑ ጊዜ ሀገራችን አጠቃላይ ቀውስ ውስጥ እንደሆነች በተለይ ይህንን ቀውስና the silent suffering of the አማራ ወይም ድምፅ አልባውን የአማራ ሰቆቃ ለማሰማት ወይም ደግሞ በዚህ ልስ ለመናገር ለእናንተም ለጉባኤውም ደግሞ ስለዚህ ሁኔታ ለመግለጽ መፈቀዱ ያው ከይቅርታው በኋላ በምስጋና ተናግረዋል። እንግዲህ በእሳቸው ገለጹት በተለይ በአሁኑ ጊዜ ኢትዮጵያ በከፍተኛ ቀውስ ውስጥ እንዳለች፣ ቀውሱም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ፣ ሳይኮሎጂካል እና አካባቢያዊ ወይም ጂኦፖለቲካል ቀውሶችን ሁሉ ያስተናገደች እንደሆነ ተናግረዋል። ይህም ይህችን ጥንታዊትና ትልቅ አገር የሁሉና አደጋ ውስጥ ከቷታል ካሉ በኋላ ቀጥታ ተሰብሳቢዎችን በጥያቄ መልክ

የቀረቡት እንዴ? የአንድ መንግስት ዋና ተግባሩ እንዶ ምንድን ነው? ምን መሆን አለበት? ብለው ነው እዛው ጠይቀው ራሳቸው መልሱንም ሰጥተዋል። የአንድ መንግስት የማንኛውም ሀገር ዋናና ተቀዳሚ ተግባሩ የህዝቡን ሰላም፣ ደህንነት እና የጋራ ጥቅሙን ማረጋገጥ ነበር ወይም እንደውላል። ነገር ግን ይህ በኢትዮጵያ ውስጥ የለም አይደለም። በዚህ ምክንያት ኢትዮጵያ ሁሉም ነገር በሁሉም ነገር በተለይ በሚደረገው መስፈርቱ መመሪያው ህግ ስርዓት ሳይሆን ጎሳና ዘር ላይ ያተኮሩ ክንዋኔዎች በብዛት እንደሚስተዋሉ እና እንዳሉ፣ ይህም ደግሞ ኢትዮጵያን በዓለም ላይ ወይም ደግሞ በዓለም ውስጥ ካሉት ሀገሮች ሁሉ የሙስናና የግጭት ማዕከል እንዳደረጋት አስታውሰዋል ወይም ተናግረዋል። እንግዲህ ለዚህም በእርግጥ በመሀል ሁላችሁንም ሁሉንም እንድትሰሙት የአንድ ሰዓት ከምናምን ፕሮግራም ነው ይህ ንግግሩ ብቻ ማለት ነው። በእርግጥ አንዳንድ ቦታ ላይ አንዳንድ ዩቱብ ቻናሎች ቆራርጠው 20 ደቂቃም 25 ደቂቃም 10 ደቂቃም አድርገው ያወጡት አለ። ከሱ ይልቅ ቀጥታ ወደዚህ ወደ እነሱ ጣቢያ በመግባት ኢኤስኤልጂ ወይም ኢሮፒያን ሴንተር ፎር ሎ አንድ ጀስቲስ በመግባት ሁሉንም እንድታዳምጡት ጋብዛችኋለሁ። እንግዲህ እሳቸው ታዲያ ይህ ሁሉ ምክንያቱ ምንድን ነው? ለዚህ ሁሉ መነሻውስ ነገር ምንድን ነው የሚለውንም በዚህ ሁኔታቸው ማብራራት ሞክረዋል። እንግዲህ ምክንያቱ ፖለቲካዊ፣ መንግስታዊ እንዲሁም ደግሞ ዘር ላይ የተመሰረተው ስርዓት እንደሆነ ጠቃቅሰዋል። በተለይ ደግሞ በዚህ ባለፈው ሳምንት የተደረገውን ምርጫ ማስመልክቶ በዚህ በጦርነትና በቀውስ ውስጥ ላለች ሀገር ምርጫ ምንድን ነው ወይም ደግሞ ምርጫ መደረግ አለባት ወይ በማለት ይህንንም ተሰብሳቢ ጠይቀዋል። ነገር ግን የተሰጠ ወይም ደግሞ ይህንን አስመልክቶ ከዚህ በላይ ምርጫው ላይ አልሄድበትም፣ ግን አስፈላጊነቱ ምንም እንዳልነበረ ጠቃቅሰው ያለፉት እንግዲህ በተለይ ደግሞ በዚህ በአማራና በኦርቶዶክስ ክርስቲያኖች ላይ በክርስቲያኖች ላይ በተለይ ኦርቶዶክስ ከሆነ ዘር አያስፈልገውም ማለት የግድ አማራ መሆን ወይም ደግሞ ትግሬ መሆን፣ ኦሮሞ መሆን አያስፈልገውም። ማንኛውም በዚህ በኦርቶዶክስ ሃይማኖት ውስጥ የተካተተ ዘር ሁሉ በአርሲ ከፍተኛ ጭፍጨፋ እና የማጥፋት ወንጀሎች እንደተደረጉበት ጠጋፊ ጠቅሰዋል። በጣም የሚያሳዝነው ግን እሳቸውን በንግግራቸው እንዳመለከቱት ይህ የሚደረገው በመንግስት እውቅና እስካሁን ድረስ የሚደረገው ድርጊት በመንግስት እውቅና እስካሁን ድረስ አልተሰጠውም ወይም ደግሞ ምንም የመከላከል እርምጃም እንዲሁ የህዝቡን ሰላምና ደህንነት ከሚያስጠብቀው ኃላፊነቱም ይኸው ከሆኑ መንግስት ምንም የተወሰደ እርምጃ የመከላከል እርምጃ የመጠበቅ እርምጃ እንደሌለ፣ እንዳውም በተቃራኒው የተባባሪነት እና የጉዳዩን ለማድበስበስ የሚደረጉ ጥረቶች በስፋት እንደሚስተዋሉ ገልጸዋል። እንግዲህ ከዚህ በኋላ ያው ሰብሳቢውም በመግቢያው ላይ ለመስራት እንደሞከራችሁት እሺ፣ እኛስ ይሄ አውሮፓ ህብረት ወይም ደግሞ የዚህ የአውሮፓ የህግና የፍትህ ማዕከል ምን እንዲያደርግ ወይም ደግሞ ምንድን ነው የተፈልጉት ብሎ ጥያቄ መጨረሻ አቅርቦ ስለነበረ እሳቸው በመጨረሻ አጠር አድርገው ለማለት የሞከሩት በተለይ ይህ የተባበሩት መንግስታት ድርጅት ገለልተኛ የሆነ አካል ወይም ተቋምን በመስረት እስካሁን የተደረገውን የዘር ማጥፋት፣ የሃይማኖት ማጥፋት ወንጀሎች
በገለልተኛ ተቋሞች እንዲያጣራውና እንዲያደርገው በሌሎች ሀገሮች እንዳደረገ ሁሉ ይላሉ። የአውሮፓ ህብረትም እንዲሁ ከፍተኛ ጥረት ከማድረጉ ጎን ኢኮኖሚያዊ ሆነ ፖለቲካዊ ማዕቀብን እስከማድረስ የሚደርስ እርምጃዎችን እንዲወስድ አስታውሰዋል። በአጠቃላይ በተለይ የተባበሩት መንግስታት ድርጅት ህጋዊ እርምጃዎችን በዚህ ወንጀልና ጭፍጨፋ ላይ ያሉትን ከከፍተኛ ባለስልጣናት ጀምሮ እስከተባባሪዎቹ ታች እስካሉ ተባባሪዎቹ ድረስ ህጋዊ እርምጃዎችን ለመውሰድ ወይም ህጋዊ ክሶችንም በመመስረት ክትትል እንዲያደርግ ጠይቀዋል። ሌላ በኡጋንዳ የተደረገው የዘር ማጥፋት በኢትዮጵያም እንዳይደገም እና እንዳይደረግ ዓለም አስቀድሞ ትኩረት መስጠትና መከላከል እንዳለበት አስታውሰዋል። በመጨረሻም እኛ የምንፈልገው ኢትዮጵያን የሚፈልጉት ፍትህ፣ ተጠያቂነት፣ ግልጽነት እንዲሁም ተግባር አሁኑ ተግባር እንዲደረግ እንፈልጋለን ጠይቃለን በማለት ሰባቸውን ወይም ንግግራቸውን ሲመልክ አጠናቀዋል። እሺ ግዲህ ይህንን ከላይ የሰማችሁትን ቅድም እንዳልኳችሁ በዚህ በእነሱ ኦፊሻል ሳይት ላይ በመግባት አንድ ሰዓት ከአስር ከአምስት ይላል በመከታተል የሁሉ ስብሰባው መሪ የሚናገሩት ነገር ከዚህ በፊትም ያሉት አባት ሌሎችም ጥያቄዎችም ነበሩ። ብዙ ጥያቄዎችም ከዚህ ከአውሮፓ የህግና የፍትህ ማዕከል አባላት ወይም ደግሞ ተሳታፊዎቹ መካከል የቀረቡ ጥያቄዎች ነበሩ። እነሱም የቀረቡ ጥያቄዎችን እና የተሰጡ መልሶች ሁሉ እጅግ ጠቃሚ ናቸው። ከዚሁ ባለፈ በተለይ በልዑል ዶክተር ፋውሰን አስራተካሳ የቀረበው ሪፖርት እጅግ ጠቃሚነት ስላለው እንድትከታተሉት በድጋሚ መጋበዝ ፈልጋለሁ። እና ይህንን ስመልክቶ እዚህ በላይ ማለት የለብንም። ሌላ ምናልባት ባለፈው እንግዳም ስለነበረኝ ከእንግዳይ ጋራ በነበረኝ ቆይታ ላይ ስለ አንድ መጽሐፍ ወይም ስለ እሱ ስለ መጨረሻ መጽሐፉ አውርተን ነበረ። ስለዚህ እሱንም አማዞን ላይም ይገኛል ወይም ቀጥታ እሱንም ብታነግሩት መጽሐፍቶቹ መጽሐፍት ይኖራል። ይህ አማራ የተሰኘው መጽሐፍ በአማርኛ ብቻ ሳይሆን በእንግሊዝኛም የተዘጋጀ ስለሆነ በእርግጥ ቀጥተኛ ትርጉም አይደለም። ያው ራሱ ስላዘጋጀው እንግሊዝኛውን ደግሞ ለዛ ፎርም ወይም ደግሞ ፎርማት ለዚህ ቋንቋ በሚያስፈልገው መሰረት የጨመረውና ከዚህ ከአማርኛው ላይ የቅነሰው ያስተካከለው ነገር እንዳለ ለማየት ችያለሁ። ስለዚህ እሱንም በአማዞን ወይም ቀጥታ ደወል ማግኘት የምትችሉ መሆኑን ሳውሳችኋለሁ። መልካም ቆይታ። coordinated and systematic.

እሺ አድማጮቻችን በመከታተል ላይ ያላችሁት ሳምንታዊ ኢትዮጵያ ድምጽ ወይም የኒውዮርክ ሬዲዮ ነው። ከዚህ ከስቱትጋርት እንግዲህ ከወቅታዊ የፖለቲካ ጉዳይ ደግሞ ወደ ወቅታዊ ባህላዊ እና ስፖርት ጉዳይና ተኩር ወይም እንዛወራለን። እንግዲህ ሰሞኑን እንደተከታተል ነው ከ11 ሰኔ ጀምሮ ይሄ የወንዶች 23ኛ የዓለም የእግር ኳስ ውድድር አለ እና ስለዚህ እሱ ጥሩ እየተካሄደ እየተገባደደ ነው ያለው። ስለዚህ ስለሱ አንዳንድ ነገር ማለት ያስፈልጋል። በርግጥ በዚህ በ23ኛው የዓለም ዋንጫ ውድድር ላይ እንግዲህ 48 ሀገሮች ነበሩ ሲወዳደሩ የከረሙት። አሁን ከነሱ ውስጥ 32ቱ ብቻ ከነገ ጀምሮ ውድድር ያደርጋሉ። እንግዲህ ቀሪዎቹ ያው በተለይ ደግሞ እዚህ በግሩፕ ዙር ስለነበረ ከአንድ እስከ ሁለት የወጡት ከየግሩፑ እነሱ ቀጥተኛ ኃላፊዎች ናቸው። እንዲሁም ደግሞ ከነሱ በተጨማሪ ሌሎች 8 ቤስት 3ኞች የጨመሩና በአንድ ላይ 32 ሆኖ ከነገ ጀምሮ የጥሎ ማለፍ ውድድራቸውን ያደርጋሉ። እንግዲህ በእውነት የአለማንጫ ውድድር ያው ትኩረቱን አውሮፓ በተለይ ኳስ ለሚወድ በከፍተኛ ትኩረት እየተከታተለው ይገኛል። እንግዲህ በርግጥ ይህም ጨዋታ ብዙ አጓጊ ነገሮች አሉት። ከዝግጅቱ ጀምሮ እነዚህ አሁን 48 ሀገሮች የሚጫወቱት 3 ሀገር ውስጥ ነው። ሜክሲኮ፣ ካናዳ እና አሜሪካ ውስጥ ነው የሚጫወቱት። እዚህ ላይ ደግሞ የሚጫወቱባቸው ራሱ ስታዲየሞች የተለያዩ ናቸው። ያው እነዚህ 3 ሀገር ውስጥ ነው ወደ 16 የሚደርሱ ስታዲየሞች ነው እነዚህ ጨዋታዎች የተደረጉ ያሉት ወይም የሚደረጉት። በሚገርም ሁኔታ በርግጥ ምናልባት በዛ በአሜሪካ የእግር ኳስን ሁኔታ ለማስተዋወቅም ተብሎ ብሎ ምናልባት ፊፋ ያደረገው ይመስለኛል። ከእነዚህ 16 ስታዲየሞች 11ዱ አሜሪካ ውስጥ ነው ያሉት። ዳውም አሜሪካ ውስጥ ኳስ ሜዳ ያለስ የማይመስለም ሰዎች ነበር፣ ግን አሁን ስናየው በጣም ትልልቅ ስታዲየሞች እንዳሏቸው ነው። እርግጥ እነዚህ ስቴዲየሞች ሁለገብ ናቸው። ለዚህኛው ለኛ እግር ኳስ ጨዋታ ደግሞ ለነሱም እና ለመሳሰሉትም ሊያውሏቸው ይችላሉ። ግን በጣም ትልልቅ ስቴዲየሞች ብዙ ሰው የሚይዙ ለማየት ችለናል። የሚያማምሩ ስቴዲየሞችን እና እንግዲህ ፊፋ አሜሪካ ውስጥ ፉትቦልን ለማስተዋወቅ ለማበረታታት ያደርገው ጥረት ይመስለኛል። ከ16ቱ 11ዱን ለአሜሪካ መስጠቱ ማለት ነው። ሌላው እንግዲህ እንደምታውቁት ከነገ ጀምሮ ነው ይሄ የጥሎ ማለፍ ዋንጫ እንግዲህ ይደረጋል። እንግዲህ የበረታ 5 ጊዜ ያሸነፈ ከዚህ ወዲህ 5 ጊዜ ያሸነፈ የ2026 የዓለም ዋንጫ አሸናፊ ይሆናል ማለት ነው። እንግዲህ ሌላ አንድ ያሸንፎ ሁለት ያሸንፎ ከወጣም መልካም ነው። አሁን ያሉት ብዙ ሀገሮች 32 ውስጥ መድረስ ይችላል። ቀጥሎ ያው እየቀነሰ በግማሽ ስለሚመጣ ቀጥሎ 16 8 4 2 ሆነው ለዋንጫ መጨረሻ ላይ ይደርሳሉ ማለት ነው። አሁንም እንደገና በሚገርም ሁኔታ የመጨረሻው የዓለም ዋንጫ የሚደረገው ወይም በእሁድ ለት 19 ሊ 21 ሰዓት ላይ እዛው አሜሪካ ውስጥ ኒውዮርክ ውስጥ ኒው ጀርሲ ስታዲየም ውስጥ ይደረጋል። ይህ ስታዲየም በጣም ትልቅ ነው። እንግዲህ ወደ 81 ሺህ ሰዎችን የመያዝ አቅም አለው። እርግጥ ይሄ ሬዲዮ ነው ይሄ ስታዲየም ራሱ ብዙም የቆየ ስቴዲየም አይደለም፣ ግን እንደ 15 ዓመት ቢሆነው ነው። እና በዚህ ስቴዲየም ውስጥ የመጨረሻው የዓለም ዋንጫ ይደረጋል። እንግዲህ በእርግጥ የዚህ የማነው ስሙ የዙሩ የመጨረሻ ሁለት ጨዋታዎች ዛሬ
በእኛ ሰዓት አቆጣጠር ወደ 23 ሰዓት ላይ ይደረጋሉ። ፓናማ ከእንግሊዝ እና ክሮአሲያ ከጋና የሚያደርጉት እዚህ ግሩፕ ኤል ውስጥ ያሉት እነሱ ካደረጉ በኋላ ይሄ የምድብ ጨዋታው ያበቃል። ገነራፍት ምንም የለም። እንደገና ነገ ደግሞ የዚህ ጥሎ ማለፉ ውድድር ይጀምራል። በርግጥ ዛሬ 23 ሰዓት ከሚደረገው ጨዋታን በፊት ሌሊት ላይ የተደረጉ ጨዋታዎች አሉ። አላየናቸውም እንጂኛ ያው ሰዓቱ እንደምታውቁት አመችም ለኛ 5 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ምናምን ይያሉ ስለሚያቀርቡት ስለዚህ የዛሬ እንግዲኛ ልና የምንችለው 23 ሰዓት ላይ ከግሩፕ ኤል ፓናማ እንግሊዝ እና ክሮአሲያ ከጋና ጋር የሚያደርጉት ኒው ጥሩ ጨዋታ አለ። ና እሱን እንድትከታተሉ ጋብዛለሁ። ሌላው አሁንም መደወል ትችላላችሁ። ጥቂት ጊዜዎች ስላለን በእነዚህ ጊዜዎች እንጠቀምባቸው። እንግዲህ እናንተ ደግሞ እስክትዘጋጁ ወይ ደግሞ እስክትደውሉ ድረስ የሚከተለውን ሙዚቃ ጋብዛችኋለሁ። መልካም ቆይታ።

እሺ ተከብራችሁ ዝግጅታችን ተከታታዮች እንግዲህ ከዛሬ ከጠዋቱ 10 ሰዓት እስከ 11 ሰዓት ወይም እንደኛ ቆጣጥረን ደግሞ ከ4 እስከ 5 ሰዓት ድረስ በ99.2 ሜጋሄርስ FM ራዲዮ ወይም በዲጂታል ካቢኔትስ ወይም ደግሞ እንዲሁም በድረገጻችን ወይም በተለያዩ መተግበሪያዎች በመጠቀም ሳምንት ፕሮግራማችንን ወነት የተከታተላችሁን በመላው ለምትገኙቻችንን ከልብ እናመሰግናለን። እንግዲህ ዋልያ ኢትዮጵያ ድምጽ የዛሬ ክላይሜት ቹቹን እዚህ ላይ ያበቃል። በርግጥ ከዚህ ቀጥሎ የሚቀርበውን ደግሞ ፕሮግራም እንድትከታተሉ እንጋብዛችኋለን። በትግርኛ ቋንቋ እየተዘጋጀ የሚቀርብ ኤርትራ ሬዲዮ ነው። አዘጋጁን ሜትስፌ ተክሊም ተዘጋጅቶ ይጠብቃችኋል። እንግዲህ የኔም አድማጮች ቆይታችሁ ተስፋዬን ፕሮግራም ትከታተሉ ጋብዛለሁኝ። እንግዲህ ለዛሬ የሚያስተናግድኳችሁ እኔ ደሰለኛ የለኝ ነበርኩ። እንግዲህ ሳምንት በሌላ ፕሮግራሞች እስክንገናኝ ድረስ የዛሬ ዝግጅታችንን በእኛ በኩል በዚሁ አጠናቀን እንሰናበታለን። መልካም ሳምንት። ጤና ይስጥልኝ።

ዕስራ ሰኔ ዝኽሪ ሰማዕታት ኤርትራ ህዝቢ ኤርትራ ክጥዕሞን መንፈሳዊ ሓርነቱ ወኒን ዋና ሃገሩ መታን ንክኸውን ኣንጻር ዝተፈላለዩ ባዕዳውያን ገዛእቲ ንፍርቂ ዘመን ብዕጥቂ ብረት ንፍርቂ ዘመን ብዕጥቂ ብረት ንፍርቂ ዘመን ድማ ብፖለቲካዊ ሰላማዊ ቃልሲ ኣካይዱ ድሌቱ ንምርግጋጽ ብኣሸሓት ዝቕጸሩ ምሩፃት ዜጋታቱ ኸፊሉ ብ1991 ዓመተ ምህረት ከዓ ምህረት ብ24 ግንቦት ናጽነቱ ኣረጋጊጹ ብስስዐ ዕላምኦም ዕላማን ብስስዕን ዕላማን ኣእምሮኦም ዝሰንከሉ ጓሓላሉ ግን ድሌት ሰማዕታትን ህዝብን ብምጭዋይ ካብ ባዕዳውያን ገዛእቲ ዝበኣሰን ሓሳር መከራ የወርዱልና ኣለዉ። ኣብዚ ናፅነት ጨውዩ ንብረቱ ገይርዎ ዘሎ ጉጅለ ህግደፍ ኣብ ዕለተ ዕስራ ሰኔ ኣብ ልዕሊ መቓብር ሰማዕታት ኮይኑ ንብዓት ሓርገጽ ክነብዕ ምዃኑ ናይ 35 ዓመታት ተመክሮ ኣለና። ስዋዕትና ክዝከሩን ክኸብሩን ቁንዑን ግቡእን እዩ። እቲ ዘዛርብ ዘሎ ነጥቢ ግን ንምኽባር እቲ ዕለት ዘይኮነ ነዚ ዕለት እዚ ንምትላልን ስልጣንካ ንምርግጋፅን ኢልካ ክትጥቀመሉ እንከለኻ እዩ። ንመዓልቲ ሰማዕታት ንምዝካር ብፍላይ ኣብ ወፃኢ ዘለዉ ዜጋታት ከኽብርዎ እንከለዉ እቶም ዝያዳ ተዓጠቕ ተኣንጎት ኢሎም ወዛሕዛሕ ዝብሉ ዘለዉ መብዛሕትኦም ኣብ እዋን ዕጥቃዊ ቓልሲ ሃዲሞም ኣብ ወፃኢ ተዓቒቦም ናብሮኦም ከጣጥሑ ዝጸንሑ ኮይኖም ሰብ ህይወታን ዕድሚኣን ክትከፍል እንከላ ገንዘብ ክእክቡ ዝጸንሑን ኩነታት ቃልሲ ሃገር ንኸይሰምዑን ከይፈልጡን ኣእዛኖም ዓፂኦም ዝነበሩ ኮይኖም ብዋጋ መስዋእቲ ዜጋታት ኣብ ናፃ ኤርትራ ንብረት ብምትካልን ገዛ ምስራሕን ከጋይፁ ዝመረፁ ኮይኖም ሕጂ እውን ምእንቲ ንብረቶም መሳርሒ ዲክታቶር ኮይኖም ኣለዉ። ፅባሕ ምድሪ ምስ ወግሐ ኑዛዜን ምሽክንክን ክንርኢ ክንሰምዕን ኢና። እቲ ዝበለፀ ግን ብእዋኑ ምእንቲ ፍትሒ ምቅላስን ጉድለታትካ ምእራምን እዩ። ነዚ ዘይገብር ፅባሕ ናብ ፍትሒ ቀሪቡ ብታሪክ ዝሕተት ምዃኑ ዘይምዝንጋዕ ኤርትራ ማለት ህግደፍ ማለት ኣይኮነን። ህግደፍ ንህዝቢ ደም ዘንብዕ ዘሎ ምትእኽኻብ ናይ ውሑዳት ፀረ ፍትሒ ዝኾኑ ባእታታት እዩ። ኢሳያስ ኤርትራዊ ባእታ እምበር ኢሳያስ ኤርትራዊ ባእታ እምበር ኤርትራ ማለት ኣይኮነን። ኤርትራ ድማ ሃገር ናይ ኣስታት 5 ሚልዮን ዝኾኑ ዜጋታት ደቃ እምበር ናይ ኢሳያስ ጥራሕ ኣይኮነትን። እቶም ንኤርትራ ብፀቢብ ዝገልፅዋ ካብዚ ክምሃሩ ንምዕዶም ኣብ ዝማዕበለ ሃገራት እንዳነበርካ ምድንቋር ጌጋ እዩ። ሓደ ብህዝብን ብቕዋምን ዘይተመርፀ ዲክታቶር ምድጋፍ ሞት እዩ። ሃገር ባይቶ ዘይብላ ኮይና እንከላ ሃገር ፅቡቅ ኣላ ዝብል ዘረባ ካብ ሓደ ብህወተይ ኣለኹ ዝብል ኤርትራዊ ክትሰምዕ እንከለኻስ ዝገርም እዩ። ንፖለቲካ ዝማዕበለ ሃገርን ዜጋታቶም ዝገብራሎም ክንክንን ሓልዮትን ብግብሪ እንዳርአኻ እሞ ድማ ንስኻ ንባዕልኻ ተኻፋሊ ናይዚ ቅዱስ ዕላማ ክንስኻ ንኣብ ውሽጢ ሃገር ዘለዉ ዜጋታትካ ከምዚ ንስኻ ትረኽቦ ዘለኻ ሓልዮት ክረኽቡ ትምነየሎም እምበር ፅቡቕ ኣላ ምባል ኣብዘይ ፅቡቕ እንዳሃለወት ምስ ምንታይ ይሕሰብ? ሰማዕታት ክቡራት እዮም። ዝኽሪ ሰማዕታትና ኣብ ልዕሊ ሓወልቶም ንብዓት ሓርገፅ ዘነብዕ ወይልኡ ፍትሒንገስ ብብርሃኔ

እዚ ከበርክን እዚ ከበርኩምን ከምዚ ዝበልክዎ እስራ ሰነ ዝሓለፈ ቀዳም ኮይኑ ግን ክሳብ ሕጂ እውን ጠጠው ኣይበለን እስራ ሰነ ማስ ጀሚሩ ክበሃል እንድሕር ኮይኑ ግን 24 ግንቦት መዓልቲ ናፅነት ኤርትራ ዝተተኸቢሩ ድሕሪኡ ግን ነቲ ዳሳት ዝነበረ ካብ ዓቐን ንላዕሊ ካብ መጠን ንላዕሊ ዝነበረ ሸንዳሕዳሕን ናይ ፋንጣዝያን ድሕሪ ሰሙኑ ከይፀንሐዩ ናይ ሓዘን ዳሳት ንምትካል ምትካእታን ተገይሩ ጓስጓስ ከዓ ክብሪ 20 ሰነ ዝብል መሸቀጢ ዝኾነ ቃላት እዩ እሞ ኣብ 20 ሰነ እንታይ ተኻይዱ ካብቲ በዕላቶም ዝሃብዎ ካብ ዝቑርብ ቁንጭላ ኣቢለ ከም ብበአ እሞ ንኽትከታተሉ ንኽትከታተላ ኸዓ ብክብሪ ይዕድም ሙልቁን ጎልጅን 890,000 ናቕፋ ንስድራ ስውኣት ተመቓሪሑ ይብል ኣብ ዞባ ጋሽባድካ ንኡሳን ዞባታት ሙልቅን ጎልጅን ብምኽንያት 20 ሰነ ህዝብን ሰራሕተኛታት መንግስትን ዘዋፅእዎ 890,000 ናቕፋ ንስድራ ስውኣት ተመቓሪሑ በዚ መሰረት ኣብ ንኡስ ዞባ ሙልቂ ብ17 ሰነ ኣብ ዝተኻየደ ስነ ስርዓት 90,000 ናቕፋ ንስድራ ስውኣት ከም እተዓደለ ኣካየዲ ስራሕ ናይቲ ንኡስ ዞባ ኣቶ ህንፃብ ወልዱ ገሊጹ ይብል ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ብወገኑ እቲ ሓገዝ መርኣያ ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ እቲ ገንዘብ ካብ 19 ምምሕዳራት ከባቢ ንዝተፈላለያ ከም እተኸፍለ ሓቢሩ ስድራ ቤታት ኣብ መሓዳሪ ንኡስ ዞባ ሙልቂ ኣቶ ዘረኣይ በርሀ ድማ ስለቲ ዝተወስደ ተበግሶ ብምምጓስ ክንየቱ ቁጠባዊ ሸነኽ ዝኸይድ ረዚን ትርጉም ስለ ዘለዎ ብዝተወደበ መልክዕ ክቕፅል ተላብዩ ብተመሳሳሊ ኣብ ንኡስ ዞባ ጉልጅ ህዝብን ሰራሕተኛታት መንግስትን ዘዋፅዎ 800,000 ናቕፋ ንስድራ ስውኣት ተመቓሪሑ ኣብቲ ኣጋጣሚ ኣብ መሓዳሪ ንኡስ ዞባ ጉልጅ ኣቶ ደሴ ገብረ ሚካኤል ኣብ ዘስምዑ ቃል ናብዮት ስድራ ስውኣት ሓላፍነት ኩሉ ዜጋ ከም ዝኾነ ብምጥቃስ ብፍላይ ኣብ ማሕረስ ንዝግበር ዘሎ ሓገዝ ንስድራ ስውኣት ዝለዓለ ክድፋኣሉ ምዃኑ ኣረጋጊፁ ይብል ማለት እዩ ኩቡራት ሰማዕቲ ሬድዮ ኤርትራ ጉጅለ ህግደፍ እዞም ስድራ ስውኣት ስድራ ሓርበኛታት ጀጋኑ ለመንትን ተጠወርትን ገሊኡ ለማኒ ገሊኡ ተኻብን ተተኳብን ካብ ጅቡ ማለት ካብ የማናይ ጅቡ ናብ ፀገማይ ጅቡ እዩ እቲ ኣዋፅእ ተባሂሉ ዝግበረሉ ጎስጓስ እውን ኣካል ናይቶም ስውኣት እዮም ነብሲ ወከፍ ኣብ ገዛ ካብ ሓደ ክሳብ 8 ዝኸፈለት ከም ዝኾነ ትርዱ እዩ ካብ 61 ጀሚርካ ክሳብ ሕጂ እውን ዘይዓረፈ ዘሎ ማለት እዩ ምስኡ ከዓ እቶም ብሂወት ዘለውን ከምዚ ኩልና ንሰምዖ ከምዚ ብዜናዊ ዝተሓበረ ብግፋን ግፋን ብሽም ሃገራዊ ኣገልግሎት ወይ ሃገራዊ ባርነት ኣብዚ ተፀሚዶም ዘለው ግራውቶም ክሓርሱን ክፅህዩን ስራሕቶም ከካይዱን ኣይክእሉን ብከምዚታት ገይሩ ኣብ ልዕሊ ድኽነትን ፀገምን እንዳሃለው ነዚ ብስድራ ስውኣት መሸቀጢ ንህልዋት እንዳሰቐኻ ንስንኩላን ሓንቂቖም ብምባል ኣብ ዝዓነወ ዝመረተ ቦታ ኣቐሚጥካ ከም ኣረጊት ኣቕሓ ምክንያቱ ኣረጊት ኣቕሓ ስኢልካ ኣትድርብዮ ሓድሽ ኮይኑ ግን ብክብሪ ኣትሕዞ ነዞም ሓርበኛታት ከዓ ኣብ ከምዚ ተደርብዮም ዘለው ቃኘው ኣቲኹም ርአዩ ዝሓለፈ እዋናት እውን ተቓሊሑ ነይሩ እዩ ብዝተፈላለየ መገድታት ማለት እዩ ስለዚ ነዚታት ንስድራ ቤታት ካብ ጁባ ሰብ መንጪቱ 20 ሰነ ዝኽሪ ናይ ስውኣት ብምባል ገንዘብ ሃቡ መበሊ ዳኣ እምበር ንኽብርን ዝኽርን ንኽብርታት ናይ ሰማእታት ኣይኮነን ብካልእ ወገን ኣብዚ እንታይ እዩ ቀፂሉ ከምቦ ከምኡ እውን ኣብ ንኡስ ዞባ ደቀ ምሓረ ብምክንያት 20 ሰነ መዓልቲ ሰማእታት ሰራሕተኛታት መንግስትን ህዝብን ተምሃሮን ዘዋፅዎ ልዕሊ ፍርቂ ሚልዮን ናቕፋ ኣብ 18 ምምሕዳራት ዝርከባ ስድራ ስውኣት ተዓዲሉ ረአይ በሉ መቼም ኣብ ዝሓለፈ እዋናት ፕሮጀክት ናይ ቤት ትምህርትታት ተባሂሉ ይኸይድ ነይሩ ሕጂ ከዓ ናይ 20 ሰነ ፀኒሓ ዝነበረት ኣንዳስ ፋሕፍሐት ከም ፕሮጀክት ተታሒዙ ዝኸይድ ዘሎ ጎስቋሳት ርኢናይ ኣብቲ

0: ራእይዎ እዚ ቪድዮ እዚ ንሰብ ኣስመራ ኣብ ጥሑል ናይ ሎም ዝለኣኽዎ ቪድዮ ካብቲ ደሰንብል ነገር እዚ ኣብ ሕክምና ሆስፒታል ሓሊበት ኢና ዘለና ሕጂ ራእይዎ ህዝቢ እንታይ ዓይነት መከራ ይሕልፍ ኣሎ ራእይዎ ራእይዎ ዘይረኣየ ኣይኣምኒ ራእይዎ ራእይዎ በቃ ኣብ ቶንኮበት ኣብ መሬት ደቂሱ ዝሓድር ዘሎ ሪጋኖ ክገብር
1: ኩራ ሰማዕቲ ረድኤት ራእይዎ ዘሎ ስእሊ ስለ ዝረአ ኣብዚ ናይ ሬድዮ ስለ ዝኾነ ግን እቲ ሰዛታይ ረኒ ዝኾነ ብዙሕ ሰብ ከም ዝተዓዘቦ እርግፀኛ እየ እዚ ኣብ ሆስፒታል ሓሊበት እዚ ጉጅለ ህግደፍ ህዝቢ ትምዕብል ኣላ ንስድራ ስዋኣት ብጥዋር ዝብል ሆስፒታል ከማ ሓሊበት ዝዓበየ ሆስፒታል እዩ ሰብ ግን ኣብኡ ክንደይ መዓልቲ ይገብር ኣብኡ ጨንዩ
0: እዚ ሓሊበት እዩ ኣብኡ ምስ እልፊ ካልብን ምስ እልፊ ኣዛብእን ኣብ ደገ ሰብ ተሰጢሑ እዩ ዘሎ ራእይዎ ማይ ይውቃዕ ገለ ኹን ኣማራፂ የለን ሕክምና ንክረክብ ማለት እዩ ራእይዎ ዝኸልቢ ራእይዎ ሰብ ኣብ ደገ ተደርቢ ዳሓድር ዘሎ ብዛሕልን በሳሓይታን እዚ ከዓ ራእይዎ ኣብ ደገ ተሰጢሑ ውዕል ኣሎ ኣብ ኮሮድ ይሓድር ቀትሪ ኣብ ጎልጎል ወፅኡ በቃ ቡንደፍልሕ ቡነፍልሕ ቶንኮበት ገይሩ ኮታ ሰብ ክሳግ ተቀይሩ ህዝቢ ኣብ ማእኸል ኣስመራ ከሎ ራእይዎ ማለት ንራይ ምእማን ስለ ዝኾነ እዚ ሓደራ ኣብ ፅሑልና ኣብዚ ኣደራዕዚና ወዲቕና ደለና ብልና ኣሎ ራእይዎ ህዝቢ ስመራ ይኹን ህዝቢ ኤርትራ ኩሉ ረኪብዎ ዘሎ ካብ ሕክምና ኣገልግሎት ሓሊበት ንክሕከም ኢሉ ማለት እዩ ራእይዎ ቆፀራ ሰብ
1: ኩራ ሰማዕቲ ረድዮ ኤርትራ እምበኣር እዚ ኣብ ዝተጠቕሰ ኩሉ ዝፈልጦ ኣስመራ ካብ ዝተፈላለየ ከባቢታት መፅኦም ዋላ መስመራ ውን መስርዕ ንኽትሕዝ ክትብል ኣብ ሕማቁ እዚ ከዓ ኣብ ኩሉ ኤርትራ እዩ ዘሎ ጉጅለ ህግደፍ ግን ሃገር ትምዕብል ኣላ እሱ ጥራሕ ዘይኮነ ግን እቶም ዝገደዱ ሕማቅ ነገር ግን እቶም ደገፍቲ ናቱ ዝኾኑ ዝህብዎ ዘለዉ እዩ ዝገደደ ምክንያቱ ዓዲ ፅቡቅ ኣላ ዓዲ ትምዕብል ኣላ ማይ ድስተ ዘይብሉ ኤሌክትሪክ ዘየለ ናይ ዘይሰትይዎ ማይ ክኸፍሉ ከማን ገይርዎም ኣሎ ማለት እዩ እሞ መቸም እንታይ ኢና ምክንቱ እቲ ሕማቕና ስንፍናና እዩ እምበር ጉጅለ ህግደፍ ሓይሉን ስለ ዝብርትዐና ኣይኮነን ግን ንመጥፊ ኢና ባዕልና ንገብሮ ዘለና እዩ እሞ ነዚ ዓገብ ክንብል ይግባኣና